እዚ ዳሃይ ኤርትራውያን እዩ ዳሃይ ኤርትራውያን ኩሉ ግዜ ሰንበት ሰንበት ካብ ሰዓት 10 ክሳብ ሰዓት 11 ብቋንቋ ትግርኛ ዝመሓላለፍ ኮይኑ ቢኤፍአርኤስ ካብል ንጥቀሙ 99.2 ወይ ካብ መርበብ ሓበሬታ ኢንተርነት ቪቪቪ ፍራይስ ሬድዮ ፍ ሽቱትጋርት ኢልኩም ክትኣትዉ ክትረኽቡና ትኽእሉ። ክቡራት ተኸታተልቲ መደብና ስቱድዮ ሒዝና ጀሚርና ኣለና መረባትና። ናይ ሎሚ መደባትና ኣርእስተ ዜና ክህልወናዩ። ኣርእስተ ዜና ብሓፈሻዊ ሰሙናዊ ዜናታት ክህልወኒ እዩ። ብድሕሪኡ መል ሓበሬታታት ካብ ዝተፈላለዩ ማሕበራትና ዝመፁ ዘለዉ ካልኦን ዝተፈላለዩ ስነ ፅሑፋትን እንታይ ዝበሃል ዜናዊ መሰናዕታት ሒዘ ተዳልዩልኩም ኣለኹ። ክቡራት ተኸታተልቲ መደብና ኦኬ፣ ናብቲ ሰሙናዊ ዜና ካኣቱ እየ። ሚኒስትሪ ትምህርቲ ገምጋም ኣገልግሎት ቅድመ ትምህርቲ ኣካይዱ። ሚኒስትሪ ትምህርቲ ምስ ሚኒስትሪ ዞባዊ ምሕዳራት ቤት ፅሕፈት ፀጋታት ዓቕሚ ሰብን ዓዳሃሎም ምትሕባር ዝወደቦ ገምጋም ገስጋስ ኣገልግሎት ቅድመ ትምህርቲ ኣብ ዓመተ ትምህርቲ 2526 ካብ 23 ክሳብ 25 ሰኔ ኣብ ኣስመራ ኣዳራሻ ኮሰ ይካይዱ። ኣብቲ ኣመሓደርቲ ዞባታት ሓለፍትን ወከልቲ ሚኒስትራታትን መሻርክትን ዕድመ ዝተገብረሎም ዝተሳተፍሉ ገምጋም ሚኒስትሪ ዞባዊ ምሕዳራት ኣምባሳደር ዓብደላ ሙሳ ኣብ ዘስምዖ መኽፈጢ ቓል ህዝባዊ ግንባር ኣብ እዋን ሓርነታዊ ቓልሲ መንግስቲ ኤርትራ ድማ ድሕሪ ናፅነት ኣብ ፅላ ትምህርትን ዝገበርዎ ገዚፍ ፃዕርን ወፍርን ድሕሪ ምጥቃስ ድሕሪ ምጥቃስ ኣገዳስነት ኣገልግሎት ትምህርቲ ኣብ ግምት ብምእታው ኣብዝሓለፈ ዓመት ትካላት ቅድመ ትምህርቲ ኣብ ኩለን ዓድታት ክኽፈታ ዝተወስደ ተበግሶ ንምስጓም ምሕዳራት ዓብዪ ሓላፍነት ከም ዘለዎን ኣዘኻኺርዎ። ሚኒስትር ትምህርቲ ዶክተር ሓሊማ መሓመድ ብወገና ፖሊሲ ሚኒስትሪ ትምህርቲ ብቑዕ ትምህርቲ ንኩሉ ብማዕረ መብፃሕ ምዃኑ እዚ ድማ ዓንዲ ማእከል ጉዕዞ ምርጋፅ ማሕበራዊ ፍሕቲ ከም ዝኾነ ጠቒሳ ኣብ ኤርትራ መሰረታዊ ትምህርቲ ነፃን ግድነታዊ ዘይግነታዊ መሰል ምዃኑ ኣነፂራ ንኣገዳስነት ቅድመ ትምህርቲ ዝምልከት ስነ ፍልጠታዊ ሓቅታት ብምጥቃስ መብርሂ ዝሃበት ሚኒስትሪ ሓሊማ ኣብ ዝሓለፈ ዓመት ዕድላት ቅድመ ትምህርቲ ንምስፋሕ ብደረጃ ሃገር ዝተኣታተወ መደብ ንኽሰምር ኣብ ኩለን ዓድታት መዋእል ህፃናት ከም ዝስራሓ ከም ዝተገብረ ኣሳ 6,000 መምህራን ደቂ ኣንስትዮ ከም ዝሰልጠናን ብምግላፅ እዚ ብኣላይነት ቤት ፅሕፈት ፀጋታት ዓቕሚ ሰብ ዓዳሃሎ ዝተካየደን ንብዙሓት ኣካላት ዘሳተፈን መደብ ዕውት ከም ዝነበረ ኣብርያ። ሓለፍቲ ጨናፍር ትምህርቲ ኣብ ዞባታት ድማ ንገስጋስ ንጥፈታት ኣገልግሎት ቅድመ ትምህርቲ ዕውት ከም ዝነበረ ሓለፍቲ ጨናፍር ትምህርቲ ኣብ ዞባታት ድማ ንገስጋስ ንጥፈታት ኣገልግሎት ቅድመ ትምህርቲ ብሓፈሻ መሰረተ ህንፀት ሓደስቲ ትካላትን ምዕባል ኣብ ኣገልግሎት ዝፀንሓ ከዓ ብፍላይ ምስናይ ዝተመዝገበ ዓወትን ዝተቐስመ ተመክሮን ብዝርዝር ኣቕሪቦም። ወኪል ዳይረክተር ክፍሊ ሓፈሻዊ ትምህርቲ ኣቶ ኣብርሃም ርእሶም ብዛዕባ መምርሒ እስትራቴጂካዊ ምብሃል እንተሳትፎ ወለድን ከምን ኣብ ቅድመ ትምህርትን ኣገዳስነት መብርዩ ሂቡ። ኣብ መወዳእታ ተሳተፍቲ ኣብ ዝቐረበ ፀብጻብ ምርኩስ ምግባር ድሕሪ ዘካየድዎ ዓሚቕ ገምጋም ኣብ መዳብ ስራሕ 26-27 ድማ ዘትዮም። ኣብ ካልእ ዜና ምስ እንሰግር ኤርትራውያን ኣብ ዝተፈላለዩ ሃገራት ሰማእታቶም ዘኪሮም ኣብ ከባቢና ኣብ ከባቢ ሽቱትጋርትን ከባቢኡን ብልዕል ዝበለ መንፈስን ውዕውዕ ሃዋሁን ሰማእታቶም ዘኪሮም። ባይቶ ዘባ ማእከል ኣብ ዲጋ ተኮር ልምዓታዊ ንጥፈታት ዘሰላስሉ ዘለዉ እንግዶ ተወዲቡ። ባይቶ ዘባ ማእከል ኣብ ዲጋ ተኮር ሓድሽ መመንጨዊ ማዕከን ኣብ ምውዳድ ተዋፊሮም ዘለዉ ኣባላት ፕሮጀክት ዓዳሃሎን ሓይልታት ምክልኻልን ብ20 ሰነ ናይ ምሳሕን ምዝንጋዕን እንግዶት ወዲቡ። ሓላፊ ምውሃድ ፕሮጀክትታት ዓዳሃሎን ክፍሊ ማይ ማእከል ካርታን ሓበሬታን ጀሜትራ ጌታቸው መርሃፅኦም ብዛዕባ እቲ ዘሰላሰል ዘሎ ስራሕ ኣመልኪቱ ኣብ ዝሃቦ መግለፂ ን24 ዓመታት ዘለዎ ዲጋ ተኮር
መጫውን ግዕ ፖምፓታቱ ብምዕራጉ ኣብ ዕደላማይ ፀገማት ከጋጥሙ ብፅንሑ ብምሕባር ብሓድሽ ብምትኩኡ ሓያል ፃዕሪ ክካየድ ከም ዝፀንሐ ኣፍሊጡ ማይ ህወት ስለ ዝኾነ ሕፅረት ኣብ ዘጋጥመሉ ዝህሉ ፀቕጢ መዳርግቲ ከም ዘይብሉ ዝጠቐሰ ጀሜትራ ጌታቸው ዝፀንሐ ብድሆታት ንምቅላል መንግስቲ ብልዑል ወፃኢታት ሓደስ ፖምፓታት ምስ ሓደስ ጀነራታት ብምውዳድ ንስራሕ ድሉ ከም ዝነበረ ገሊፁ ዲጋ ተኮር እንተመሊኡ ሩባ ተኮር ንምስጋር ክክሰስ ዝኽእል ፀገም ኣብ ግምት ብምእታው ኣብ ውሽጢ ሓፂር ግዜ 12 ሜትሮ ዝንሓቶ ሓድሽ ቢንዶ ብምህላፅ ንኣገልግሎት ድሉ ኮይኑ ከም ዘሎ ሓቢሩ ኣብ መወዳእታ ምትካል ናይ ዝሓድሽ መመንጫዊ ፖምፓታት ኣብ ከተማ ኣስመራ ዝፀንሐ ዕፅረት ማይ ሓፂር እዋን ክፍታሕ ዘለዎ እምነት ምግላፅ ኣብ ዓወት ናይቲ ስራሕ ኣበርክቶን ዝገበሩ ኣባላት መጊሱ ኣቦወንበር ባይቶ ኣቶ ኣብርሃም ሰመረ ብግድኡ ቀረብ ማይ ናብ ህዝቢ ኣብ ዝድለየ መጠን ከይበፅሐ ክዕንቅፉ ካብ ፀንሑ ብድሆታት እዮም ቀንዲ ዋሕዲ ናብ ድጋታት ዝእቱ ማይን ተደጋጋሚ ብልሻዊ መጨንጉዕ ፖምፓታት ከም ዝኾነ ብምጥቃስ መንግስቲ ንምፍትሑ ዝወስዶ ዕቱብ ተበግሶ ኣብ ደረጃ ምዛን ብብፅሑ ገሊፁ ኣባላት ባይቶ ዞባ ማእከል ነቲ ዝዕመም ዘሎ ስራሕን ገስጋሱን ድማ ኣብ ዝተዓዘብሉ ብክኢላታት መብርሂ ተዋሂቦም ካብ 1998 ክሳብ 2002 ዝተሃንፀ ዲጋ ተኮር 14 ሚልዮን ሜትር ኩብ ማይ ናይ መሓዝ ዓቕሚ ኣለዎ ካልእ ዜና ምስ ንሰግር ኣጋጣሚ ኮይኑ ሕጂ ኣብዚ ስቱድዮ ቅድሚ ምእታዊ ብቲቪ ኤረ ዳይረክት ላይፍ ዝመሓላለፍ ኣሎ ቻምፒዮን ኤርትራ ናይ ደቂ ኣንስትዮን ደቂ ተባዕትዮን ትሕቲ ዕድመን ልዕሊ ዕድመን ካብ ሓሙስ ጀሚሩ ክካየድ ቀኒሎ ኣብቲ ዝተካየደ ፅቡቅ ዝኾነ ንጥፈታት ናይ ደቂ ኣንስትዮና እውን ንርኢና ኣለና ብፍላይ ኣብ ከባቢና ዝተገብረ ናይ ምዘባደቡብ ዝተገብረ ኣብ ግዜ ናይ ናፅነት ተካይዱ ዝነበረ ምስ ዕሩኽ ስፖርት ካብኡ ካብተን ኣብኡ ዝተሳተፋ ወይ ምሳና ናይ ምትሕጋዝ መደባት ዝገበርናለን ኣባላት ጋንታ ደቡብን ሓንቲ ካብአን ሻምፒዮን ከም ዝኾነ ተፈሊጡሎ ተወሳኺ ሕጂ ቀጥታ ላይፍ ኣብ ቲቪ ኤረ እውን እመሓላለፍ ከም ዘሎ በዚ ኣጋጣሚ ክሕብር ደሊ ካል ተወሳኺ ኣስመራ ትሕሶ ሃገራዊ ባንኪ ደም ንምስሳር ወለንታ ወልግ ሰብ ተካይዱ ብምክንያት 20 ሰነ መዓል ሰማእታት ኤርትራ ትሕዝቶ ሃገራዊ ባንኪ ደም ንምስሳን ብ1921 ሰነ ወለንታዊ ልግሲ ደም ተኻይዱ በዚ መሰረት ኣባላት ማሕበር ምትሕጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎት ብ21 ሰነ 55 ከረፂት ደም ለጊሶም ኣቦ እምበር ማሕበር ኣቶ ጀማል ሳልሕ ኣብ ዝሃበ ሓበሬታ ማሕበር ካብዚ መስረት ኣትሒዙ ብስሩዕ ኣብ ነፍሲ ወከፍ 4 ኣዋርሕ ክልግስ ምፅንሑ ብምጥቃስ እዚ ናይ ሕጂ ብፍሉይ ምስ 20 ሰነ ተተሓሒዙ ተወደበ ተበግሶ ከም ዝኾነ ድማ ገሊፁ ልግሲ ደም ኣብ ርእሲቲ እትረኽቡ ሕሉናዊ ዕግበት ኩነታት ጥዕናኻ እውን እትፈልጠሉ ስለዝኾነ ኣገዳስነቱ ልዑል ምዃኑ ዝጠቐሱ ተሳተፍቲ ኣብ ቅንያት 20 ሰነ ደም ንምልጋስ ረዚን ትርጉም ከም ዘለዎ ኣረዲኦም ብተመሳሳሊ ሰራሕተኛታት ኩባንያ መጓዓዝያ ሓራት ብ19 ሰነ ኣብ ዘካየድዎ ተመሳሳሊ መደብ 72 ከረፂት ደም ከም ዝለገሱ እውን ተሓቢሩ ናይ ሎሚ ሰሙናዊ ዜና ኣብዚ ወዲ ኣለኹ ክቡራት ተኸታተልቲ መደብና ናብቶም ዝተረፉ መደባት ከእትዎ ክብ እየ

0: careful that for the gender.
1: ሐራይ ክብራት ተሐታተልቲ መደብና ሐጃሃ ሓንቲ ሐጻር ጽህፍቲ ሓንቲ ሐጻር ታሪክ ብዛዕባ ኣዴታት ኤርትራ ከም ኣብነት ዘይኮነ ከም ሓቂ ኤርትራውያን ደቂ ኣንስትዮ ኣብ ታሪክ ሃገርና ካብ ጥንቲ ጥቅምቲ ዝፀንሐ ብዙሕ ታሪክ ብዙሕ ዝና ዘለዎን ኣዴታትና ሓቆፍቲ ሓለይቲ ዓቃላት ለባማት ስለዝኾና ጥራሕና ነዚ ኩሉ ኩነታት ክንብድሆ ክንፃወሮ ብዓቕልን ልዝብን ኣካይዳና ልክዕ ከምቲ ስጉሚ ዘይብሉ ጎብየ እንዳኸድና ንሽግራትና ኸማን ከም ጥዑም እንዳሰማቐርና ክንሓልፍ ዝገብራና ኣዴታትና የን እሞ እስከ ሕጂ እንታይ ክብል ደልዩ ክትብሉ እኒኹም ኣጋጣሚ ኮይኑ ሓንቲ ኣደ ብሂወት ሓሊፈን ኣለዋ ሓፂር ዘኽሪ ሂወት ሓርበኛ ወይዘሮ ኣዳነሽ በርሀ እልፊ ኣእላፍ ጀጋኑ ሓርበኛታት ካብ ዘፍረያ ኣዴታት ኤርትራ ሓንቲ ዝኾና ወይዘሮ ኣዳነሽ በርሀ ብ22 ሰነ 2026 ዓሪፈን ኣለዋ ነቲ ኣብዋን ሓርነታዊ ቃልሲ ዝሕለፈኦ ከቢድ ሂወትን ከርሲ ማህፀንን ንሃገር ዝገብሮ ኣበርክቶም ብልዑል ክብሪ እናዘከርና ብሓበን ኣፋኒና እየን ወይዘሮ ኣዳነሽ ካብ ኣቦኦን ኣቶ በርሀ ወልደ ሃርያትን ኣዴኤን ወይዘሮ መድህን ስብሉ ዓስቦን ኣብ 1929 ኣብ ኣስመራየን ተወሊደን ዕድሚኤን ንትምህርቲ ምስኣኸለ ኣብ ስኮላ ቪቶርዮ ኣስመራ መባእታ ቤት ትምህርቲ ተማሂረን በቲ ሽዑ ዝነበረ ባህሊ ሕብረተሰብ ከዓ ገና ጓል 9 ዓመት እንከለዋ ህፃን እንከለዋ ምስ ኣቶ ኣፈወርቂ ኣብርሃም ቃልኪዳን ኣሲረን ክሳብዚ ግዜ እዚ ግርዝውና ኣብ ትሕቲ ክንክን ወለድን ድሕር ምፅናሕ ድማ ሓዳረን ወዲኤን ወፅኤን ኣብ 15 ዓመት ዕድሚኦም በኽሪ ውላደን ተበኪረን ፈራይት ሓርበኛታት ኣደየ ኣዳነሽ በርሀ ካብ ንእስነተን ኣዝን መስተውዓሊትን ዓቃል ፀዋር ለዋህ ብዝኾነ ፀገም ዘይደሃላ ትስፍውትን እትብትን ኣደ ምንባርን ፈለጥትን ይምስክሩ ቆልዑ እናዕበያ እነባዕለን ዝተፈላለየ ሞያታት ማለት ኣሰራርሓ ምግቢ ኢደ ጥበብ ስፌት ካልእ እናተማህራ ደቀን ብግቡእ ተማሂሮም ኣብ ዝብፃሕ ክበፅሑለን እናተመናያ ኣብነታውያን ውሉዳት ዘፍረያ ኣደ ድማ እየን ወይዘሮ ኣዳነሽ ኣብ ውሽጢ 42 ዓመታት 14 ውሉዳት ፈርየን 9 ካብ ደቀን ኣብ ቃልስን ናፅነት ዝፀንበራ 2 ካብኣቶም ስዋኣት ዝወፈያ ኣደ ስሙያት ሓርበኛታት እየን ሓደ ካብዞም ሓርበኛታት ተጋዳላይ ኢሳያስ ኣፈወርቂ እዩ ኩሉና ከም ንፈልጦ ካብዚ ሓርበኛዊ ስድራ ዝፈረየ ተጋዳላይ ኢሳያስ ኣፈወርቂ ገና ወዲ 20 ዓመት ከሎ ናይ ዩኒቨርስቲ ትምህርቲ ኣቋሪፁ ኣብ 1966 ናብ ሰውራ ተፀንቢሩ ተጋዳላይ ኢሳያስ ኣብቲ ን30 ዓመታት ዝተካየደ መሪር ፖለቲካውን ዕጥቃውን ቃልሲ ናፅነት ብቡቑ ኣመራርሑኡ ነቲ ኣይከኣሊን ዝተባሃለ ገድልን ናፅነት መሪሑ ኤርትራ ልዕላዊት ሃገር ንክትከውን ወሳኒ ግዘ ዝተፃወተ ድሕሪ ናፅነት እውን ንኩሉ ተፃብኦታት ዓበይቲ ሓይልታት ብምብዳእ ህዝቢ ኤርትራ ልዕላውነቱ ዓቂቡ ከቢሩን ተሓቢሩን ንክነብር ብመሪሕነት ዝኸኣለ ኣብ ከርሲ ማህፀን ኣደይ ኣዳነሽ ንህዝቢ ኤርትራ ዝተዓደለ ብሉፅ ህያብ እዩ ኣደይ ኣዳነሽ ወላዲት ሓርበኛታት ኣውራ ድማ ወላዲት ስሙይ ተጋዳላይ ኢሳያስ ኣፈወርቂ ምዃነን ኣብዋን ሓርነታዊ ቃልሲ ንሂወተን ሂወት በዓል ቤተን ደቀንን ኣብ ስጋኣት ዘውደቐ ብዙሕ ፀገማት ኣጨናቒ ሂወት ኣሕሊፈን በቲ ዝነበረ ሃዋህ ኣብ ኣስመራ ክነብራ ስለ ዘይከኣላ ድማ ኣብ 1978 ኣብ እዋን እስትራቴጂካዊ ምዝላቕ ብሜዳ ቢለን ገለ ካብ ደቀን ደቂ ደቀን ሒዘን ንስደት ናብ ኣሜሪካ ምሪሐን ኤርትራ ብቓልሲ ሓርበኛታት ደቀን ኩሎም ጀጋኑ ኤርትራውያን ናፅነት ምስ ተጓናፀፈት ድማ ናብ ሃገረን ተመሊሰን ኣደይ ኣዳነሽ ነዊሕ ናይ ሓርበኝነት ታሪክ ዝነበሮም ክቡር በዓል ቤተን ነፍሴራ ኣፈወርቂ ኣብ 1973 እኳ እንተተፈልይወን ብደቀን ደቂ ደቀን ማሚቐን ፃማ ድኻሙን ሕጉስ ሂወት ድሕሪ ምሕላፍ ዕድመ ፀጊበና መበል 97 ዕድሚአን ካብዚ ዓለም ብሞት ተፈልየን ብ24 ሰነ 26 ድማ ውላደ ፕረሲደንት ሃገር ኤርትራ ኢሳያስ ኣፈወርቂ ካልኦት ደቀን ስድራ ቤትን ደቂ ደቀን ሰበስልጣን መንግስትን ግንባር መራሕቲ ሃይማኖትን ፈተውት ናብ ዝተረኽብሉ ኣብ መካበ መቓብር ፀሎት ብኽብ ዝበለ ስነ ስርዓት ሓመድ ኣዳም ለቢሰን ፅንዓት ንኩሉ ስድራ ቤትን ፈቶትን ምናልባት እዚ ቅርቦ ዘለኹ ሓንቲ ኣደ ሓንቲ ብልፅ ትደ እትገብሮ ዜጋ እቶም ተፍርዮ ዜጋ እዚ ዝረኣናዮ ንዘይከኣል ዝኽእል እትገብር ኣደ ኩልኸን ኣዴታትና በዚ ኣጋጣሚ ኩልኸን ኤርትራውያን ደቂ ኣንስትዮ ኣብ ቃልሲ ኣብ ኩሉ ኩነታት ሃገራውነት ባህልን ልምድን ምዕቃብ ዝኾነ ጉራይ ተገይሩ ሓዘን ዲ ሓጎስ ዲ ተገይሩ ብዘይ ኤርትራዊት ደቂ ኣንስትዮ ኤርትራዊት ጓል ኣንስተይቲ ዝደምቀሉ ብዓብኡ ከዓ ብዓብኡ ሓርነታዊ ቃልስና ኸማን ኣብ ከምዚ ኩነታት ቀልጢፉ ንኽሳለጥ ዝገበር ክንኦ እጃም ብከምዚአንን ከምዚአን ዓይነትን ዝተፈጠርክን ስለ ዝኾንክን እሞ ንኩላትክን ከዓ ኤርትራውያን ደቂ ኣንስትዮ መጀመርያ ፅንዓት ይሃብክን ድሕሪኡ ከዓ ሓበን ይሰማዕክን እንዳበልኩ በዚ ኣጋጣሚ ነዛ ፅሕፍተይ እድምድም ኦኬ ናብ ካልእ መደባተይ ክሰግር ክቡራት ተኸታተልቲ መደብ ክቡራት ተኸታተልቲ መደብና ምስ ድሃይ ኤርትራውያን ይኹም ዘለኹም ዳ ኤርትራውያን ኩሉ ግዜ ሰንበት ሰንበት ካብ ሰዓት 10 ክሳብ ሰዓት 11 ብቋንቋ ትግርኛ ዝመሓላለፍ ናይ ትግርኛ መደብ እዩ ሓራይ መደባትና ቀፃሊ እዩ ዘሎ ሕጂ ከዓ ናበይ ገፅና ክንከይድ ኢና ገለገለ ፅሑፋት ክህልዩ ገለገለ ሰነ ዝኽሪ ሓበን ኣብ ውሽጢ ናብ ደገን ዘሕለፍናላ ወርሓት እያ ቀልዓለም ዘይብሉ ዝኽሪ ጥራሕ ዘይኮነ ሰማእታትና ብግብሪ ክድበሱ እንተ ደኣ ኮይኖም እንታይ ኢና ክንገብር ዘለና እንታይ ዩ ዕላምኦም እንታይ ኢና ንገብር ዘለና እንዳበልና ነዛ ወርሒ እዚኣ ክንፋንዋ ዳርጋ 2-3 መዓልቲ እንተሪፈናና ደለዋ እሞ ሕጂ እውን ኣብ ዝኽሮም እስከ ንመን ገዲፍካ ንመን ተምፅ እዩ እቲ ቀንዲ ጉዳይ ገለ ካብ ህቡባት ተቓለስቲ ተቓሊሶም ዘቃልሱ ሓላፍነት ሒዞም ንሓላፍነቶም ከማ ከም ሓላፍነት ዘይኮነ ትሕቲ ተራ ዝሕልፉ ዝነበሩ ተቓለስትን ተጋደልትን ንዕኡ እትዝክር ሓንቲ ዝተዳለወት መደብ ነይራ ንዓኣ ከምፃኣልኩም እየ ክቡራት ተኸታተልቲ መደብና ናብኣ ከሕልፈኩም እየ

0: መብዛሕትኡ ግዜ ታሪክ ሰውራ ኤርትራ ክትርኽ ኣብ ትንቅደሉ ግዜ ጸውኻ ዘይውዳእ ታሪክ ጅግንነትን ቆራጽነትን ትረክብ እሞ ነየናይ ኣልዒልካ ነየናይ ክትገድፍ ዘወናውን ጋብላ ቕያታት ኮይኑ ትረኽቦ ሰውራ ኤርትራ 360 ዲግሪ ዝቐለሶን ንቕየሱኡ ብተግባር ዘመስከሮን ነገር እንተነይሩ ነቲ ኣብ ወታደራዊ መምርሒ ኩናት ዓለምና ዘሎ ሕጊ ማለት ኣብ ልዕሊ ጸላኢኻ መጥቃዕቲ ክትገብር እንተኾንካ ኣብ ልዕሊኡ ዘለካ ጸብለልታ ብዝሒ ጸጋ ሰብ ሓደ ንሰለስተ ክኸውን ኣለዎ ዝብል ሕጊ ኩናት እዩ ነዚ ሕጊ ኩናት እዚ ናብ ኣንጻር ተርጊሙ ሓደ ንዓሰርተ እሞ ኸዓ ሓደ ርብዒ ዓቕሚ ሚዛን ኣጽዋርን ተተኰስትን ብዝዓጠቐ ሰራዊት ናብ እተኣትዎ ኩናት ብዘደንጹ ብቕዓት መኪትካ ኣብ ዝሓፀረ መቓን ጊዜ ንጸላኢኻ ስዩም ክተብሎ ኣብ ሰውራ ኤርትራ ጥራይ ዝተረእየ መስተንክር እዩ ኣብዚ ቐንድን ብዙሕ ኣድህቦን ዘይወሃቦ ነገር እንተሃልዩ እቲ ከም ሞራል ኒሕ ተወፋይነትን ንኹናት ቅርቡነትን ካልእን ዘጠቓልል ልስሉስ ሓይሊ እዩ መሪሕነት ህዝባዊ ግንባር ድማ ነዚ ሓይሊ እዚ ብዝግባእ ኣብ ጥቕሚ ብምውዓል ዘለዎ ዘይብሉ ዝመጸ ይምጻእ ወራሪ ኣባርዒ ሰውራ ሓራሪ ብዝብል ኒሕ ዝተዓጥቁ ውፍያት ተቓለስቲ ብምምልማል እዩ ነቲ ሓደ ንዓሰርተ ዝብል ኣምር ኣብ ተግባር ዝውዕሎ ድምር ናይዚ እምበኣር ንሰውራ ኤርትራ ምስ ዓርሞሸሽ ሓይሊ ገጢሙ ኣንጸባራቂ ዓወት ከመዝግብ ዘኽኣሎ ዝኸበርኩም ሰማዕትና ኣብ ዜናታትና ትከታተልዎ ከም ዘለኹም ወርሒ መጋቢት ኣብ ታሪክ ሰውራ ኤርትራ ኣዝዮም ዓበይቲ እስትራቴጂያውያን ስርሒታት ህዝባዊ ግንባር ከም ምድምሳስ ናይቲ ንዓሰርተ ዓመት መመላእታ ኣብ ከባቢ ናቕፋን ድፍዓት ምብራቃዊ ሳሕልን ዓሪዱ መንከማይ ዝብል ዝነበረ ውቃው እዝን ሓመድ ድበ ናይቲ ዓንዲ ሕቆ ካልኣይ ኣብዮታዊ ሰራዊት ደርጊ ዝኾነ እናደው እዝን ዘበሰረት ወርሒያ እዞም ዓበይቲ ዓወታት ኣብ ንጽምብለሉ ግዜ ክርሳዕ ዘይብሉ ነገር እንተሎ ነዚ ዓወታት እዚ ክውን ምዃን ረዚን ዋጋ ቐያሕቲ ደቂ ህዝቢ ምሕታት እዩ ንሎም እምበኣር ግንባር ናቕፋ እንክላዓል ስሙ ኸይተላዕለ ዘይስገር ካብ ምምስራት ግንባር ናቕፋ ኣትሒዙ ንዓሰርተ ዓመታት መመላእታ ካብኡ ኸይተፈልየ ዝተቓለሰን ዘቃለሰን መዝገብ መግዛእቲ ካብ ምብራቃዊ ሳሕል ክሳብ መስሓሊት ሓንሳእን ንሓዋሩን ኣብ ዝተዓጽወሉ ድማ መዝገብ ሕይወቱ ምጽኡን ክዕጾ ዝሓረዮ ብጐይታ ግንባር ናቕፋ ዝፍለጥ ጅግናሱ ተጋዳላይ ዓሊ ብርሂም ዛንቱ ናይ መወዳእታ ውዕለታቱን መጽሓፍ ዝኽራ ሓመድ ድበናደው ካልኦት ጽሑፋትን ተወኪስና ዘዳለናዮ ትሕዝቶ ናባኹም ዘብሎ ኣዳላውን ኣቕራብን ዝመደብ ሓሊ ሓሰን ሓልየ ሰናይ ምክልታል።
1: ሓራይ ክቡራት ተኸታተልቲ መደብና ክቕፅላ እዛ መደብ ኣጋጣሚ ግን ከም ኩሉ ግዜ ዓመት ዓመት ሓንቲ ፅሕፍቲ የዳልየ ኣብ መዓልቲ ሰማእታት ሕጂ እውን ንእሽቶ ኣቢለ ኣለኹ ክውሱ ከሉ ጥራሐ መዓት ዝተባሃለ ዝተገብረ ክነንብቦ ዝግባአና ንሰምዖ ዝግባአና ብዙሕ እኳ እንተሎ እስከ ካባና ናባና እዩ እሞ ኣይ ተና እስዋ መን ይኽእሎ ምረት ዕረ ምጭላጥ ኑሮ መምሮት መስገደል ኣርዑት ሓሶት ዓለም ዓሎ እገዳ ምስ እግዳድ ብዘይግባእ ንጻድቃን ምስይጣን ምኽመን ይኽእሎ መከራ ሓሳር ብዘይጸግዕወ ሓላይ ዘይብልካ የሕሊፍካዮ ወ መንከማኻ ጾራ ደራዕ ኣብ ዝባንካ መንደኔርዩ ብዘይካ ጽንዓትካ ሳላኸም ወሰማእቲ ተማሂርና ስንምንካስ ኮይኑ ዋሕስና እንተዝበሃልዎ እንተዝዝንቶ ኩሉ ሃየንታዩ ኣደርዑ ዝወረደ ኩሉ መስተንክር ፍጡራት ደቂ ኣዳሙ ነየን ክንገድፍ ነየን ከነዘንቱ ሸባብ ብስልኪ ኮይ ተሓኒቑ ብሰንሰለት ታንኪ ኣዳም ተጨፍሊቑ ኣንስቲ ምስ ቈልዑ ዓበይቲ ምስ ናኣሽቱ ብኻራ ጠበንጃዎ ተጐይሁ ኩሉወ ሰቡ ጥሪቱ እንተ ዝዛረብ ኣኻውሕ መሬቱ ንሱውን ደጂን እዩ ጸኒዑ መንደኔሩ ወይ ብዘይ ካጽንዓቱ ንመርሃዊ ኾይኑ ቤቱ ንመርሃዊቱ ወጽሊሉ ኩልዩ ጸኒዑ ተራባሪቡ ሰቡ ጡሪቱ መሬቱ ኣብ ሓንቲ ዕላማ ወሰሚሩ ፍልሊ ዓሌት ሃይማኖት ወጊዱ ትሕቲ ሃገራውነት ቀቢሩ ሞሳ ይኹኖም ቶም ዝመርሑ ህዝቦም ዝቐለሱ ይሕዋተይ ሓደ ኹኑ እንዳሉ ሓደ ኮይኖም እዎ ዝሰመሩ ሓደ ምዃን እንዲ ጽንዓቱ ጽንዓት ጽንዓት እዎ ጽንዓት ካብ ስጋብ መጨረሽታ እፋፍ ስጋብ መወዳእታታ ትንፋስ ልሳን ስውእ ኔራ ዓወት ንሓፋሽ ንሳዎ ኔራ ዋሕስ ዘለዓለም ተኸሊዓ ትነብር ኣብ ልቢ ኹልናዎ ዘላ ምስፍር ተእንፍት ወ ተስምር ተዕውት ንሳዎ ኣምር ሓድነትና ጽንዓትና መንፈስ ኣቦው ምስ ኣሕዋትና ኩሎም ሰማእታትና ስለ ዝጸንዑ ቀንዴል ወሊዕና ነባሪት ብርሃን ውሉድ ወለዶና ናጽነት ወሂቦም ህያብ ሰማእታትና ሕጂ እውን ቃሎም ሕዲስና መንፈሶም ነቕስን ሕጂ ንእቶ ማዕላ ኣብ ጥቓ ስውእ ኮይና መቓብሩ ገረበ እንፊትና ነልሚዕ ኤርትራና ልብና ሒዝና ኣእምሮና ቓኒና ከምቶም ሰማእታት ፍቕርን ሓድነትን ኣራቢሕና ንጽናዕ ስንና ነኺስና መሳልል ራህዋ ደይብና ኢና ደጊም የለን ዝተርፈና ብርሃን ይጉዕዞና ሕጂ እውን ጽንዓትና ዋሕስና ሰማእታትና ክበሩልና ቕሰኑልና ዓወት ናሓፋሽ ራይ ዚኣኻባያ ካብ ሚኬል ወልዳይ ክቡራት ተኸታተልቲ መደብ ናብታ ጀሚርያ ዘለኹ ኣርእስቲ ከእትወኩም እየ።